0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጥቅምት 5 ቀን 2019 ዓ.ም ተመረተ። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ለአንድ ሰዓት ከሚዘልቅ ስርጭታችን ጋር ሸዋዬ ለገሰ ነኝ። ለዓለም ዜናው እሸቴ በቀለ ለቱ ተረኛ ነው። ዜናውን በሚከተለው የዜና መጽሔት አሜሪካ የአፍሪካው ቀንድ ሀገራት የጎረቤቶቻቸው ሉዓላዊነት እንዲያከብሩ ማሳሰቧ፣ በትግራይ የሚካሄደው ውጊያ እንዲቆም መጠየቁ፣ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ሰሃላ ሰየምት ወረዳ የተከሰተው ድርቅ ከ1977ቱ የከፋ ነው መባሉ፣ በሰሜን ኢትዮጵያ የሰብአዊ ድጋፍ አቅርቦት ተሻሽሏል፣ እንዲሁም በጦርነት በምትታመሰው የመን የሚገኙ ኢትዮጵያውያን ተማጽኖን አካቷል የዜና መጽሔቱ። ሳምንታዊ የባህል መድረክ ጦርነት ይቁም፣ የጦርነቱ ዋነኛ ሰለባዎች ሴቶች ናቸው ከሚል ጥንቅር ጋር በሰዓቱ ይቀርባል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ፈልጉን። ትራንስፖንደሩ ኤምኢኤች 01 ወይም ኢኤኤች 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ እያላችሁ በመግባት ተከታተሉ፣ ቤተሰቡኑ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜናን የምናልፈው ሸቴ ተዘጋጅቷል። መልካም ቆይታ።
0: የDW ዜና
2: በመጀመሪያም ዋና ዋና ዜና። በድንበር ላይ በመተገኘው የዛላምበሳ ከተማ አካባቢ የኢትዮጵያና የኤርትራ ወታደሮች ተፋጠው እንደሚገኙ ነዋሪዎች ተናገሩ። ሰላም የተባሉ የከተማዋ ነዋሪ በሁለቱ አግራት ወታደሮች መካከል በአሁኑ ወቅት ውጊያ ባይኖርም የአካባቢው ነዋሪዎች በመሃል አጣብቂኝ ውስጥ ገብተው ከፍተኛ ስጋት እንደተጫናቸው ለፈረንሳይ ዜና አገልግሎት ተናግረዋል። ዩናይትድ ስቴትስ በበኩሏ ኢትዮጵያና ኤርትራ በመካከላቸው የብረታውን ውጥረት ሊያረግቡ እንደሚገባ አሳስባለች። በጋምቤላ በተፈጸመ ጥቃት ሰዎች ከተገደሉ በኋላ ከከተማው የሸሹ ነዋሪዎች እንዲመለሱ አስተዳደሩ ጥሪ አቀረበ። የሶማሊያ ፕሬዝዳንታዊ ምርጫ በመጪው ግንቦት 7 እንደሚካሄድ የአገሪቱ የምርጫ ኮሚሽን አስታወቀ። ኤርትራ ከብሪታንያ የሚባረሩ ተጨማሪ ዜጎቿን ለመቀበል ፈቃደኛ ካልሆነች ሙሉ የቪዛ እገዳ እንደሚጣልባት የአገር ውስጥ ጉዳይ ሚኒስትሯ ሻባና መሐሙድ አስጠነቀቁ። ዜናው በዝርዝር። በድንበር ላይ በመተገኘው የዛላምበሳ ከተማ አካባቢ የኢትዮጵያና የኤርትራ ወታደሮች ተፋጠው እንደሚገኙ ነዋሪዎች ተናገሩ። ሰላም የተባሉ የከተማዋ ነዋሪ በሁለቱ አግራት ወታደሮች መካከል በአሁኑ ወቅት ውጊያ ባይኖርም የአካባቢው ነዋሪዎች በመሃል አጣብቂኝ ውስጥ ገብተው ከፍተኛ ስጋት እንደተጫናቸው ለፈረንሳይ ዜና አገልግሎት ተናግረዋል። ሀዱሽ የተባሉ ሌላ የከተማዋ ነዋሪ ሱቆች፣ ምግብ ቤቶችና መደብሮች መዘጋታቸውን ተናግረዋል። በከተማዋ ጎዳናዎች የሰዎች እንቅስቃሴ እንብዛም እንደማይታይ ለፈረንሳይ ዜና አገልግሎት ያስረዱት የ45 ዓመቱ ጎልማሳ አብዛኞቹ ሰዎች ወደ ቤተ ክርስቲያን ለመሄድና ለመጸለይ ብቻ ከቤታቸው እንደሚወጡ ተናግረዋል። ባለሱቋ ሰላም በበኩላቸው የፌዴራል ወታደሮች የከተማዋ ነዋሪዎች በ30 ኪሎ ሜትር ርቀት ላይ ወደምትገኘው አዲግራት እንዳይጓዙ መከልከላቸውን ገልጸዋል። ቤተሰቦቻችንን መጎብኘት ወይም አስቤዛና ሌሎች አቅርቦቶች ማምጣት አልቻልንም ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። በዓለም ዙሪያ የሚካሄዱ ግጭቶችን እየተከታተለ የሚሰንደው አክሌድ የተባለ ተቋም የኢትዮጵያ ፌዴራል መንግስት ኃይሎች በቅርብ ቀናት ከባድ መሳሪያዎችን ወደ ዛላምበሳ እንዳዘመቱ አስታውቋል። ኢትዮጵያና ኤርትራ በመካከላቸው የብረታውን ውጥረት ሊያረግቡ እንደሚገባ ዩናይትድ ስቴትስ ጥሪ አቀረበች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትላንት ረቡዕ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ባደረጉት ንግግር ሁሉም የአፍሪካ ቀንድ አገራት የጎረቤቶቻቸውን ሉዓላዊነትና የግዛት አንድነት ማክበር፣ ድንበር ተሻጋሪ ወረራዎችንም ማስወገድ እንዳለባቸው አሳስበዋል። ከስልክ ንግግሩ በኋላ የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ባወጡት መግለጫ ማርኮ ሩቢዮ በሁሉም ወገኖች በኩል ውጥረት ማርገብን እንደሚደግፉ ገልጸዋል። ለውስጣዊና ውጫዊ ውጥረቶች ብቸኛው ዘላቂ መፍትሄ የሚገኘው በ2010 በኢትዮጵያና በኤርትራ መካከል በተደረገው የሰላም ማዕቀፍ አማካኝነት በውይይትና በግንኙነት እንደሚሆን ውጭ ጉዳይ ሚኒስትሩ አቋማቸውን አሳውቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ኢትዮጵያና ኤርትራ የሚገኙበት የአፍሪካ ቀንድ ቀጠና ተጨማሪ ግጭቶች መሸከም አይችልም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር አብይ አህመድ በማህበራዊ መገናኛ ዘዴዎች ባሰራጩት አጥር ያለ መልእክት ከአሜሪካ ውጭ ጉዳይ ሚኒስትር መነጋገራቸውን ቢያሳውቁም ወቅታዊው የኢትዮጵያና የኤርትራ ውጥረት ስለመነሳቱ ያሉት ነገር አልነበረም። በጋምቤላ በተፈጸመ ጥቃት ሰዎች ከተገደሉ በኋላ ከከተማው የሸሹ ነዋሪዎች እንዲመለሱ አስተዳደሩ ጥሪ አቀረበ። በጋምቤላ የተፈጠረውን የጸጥታ ለመረጋጋት ለመቆጣጠር በሁሉም ቀበሌዎች የመንግስት የጸጥታ ኃይሎች ጥረት እያደረጉ እንደሚገኙ የከተማ አስተዳደሩ ዛሬ ሐሙስ አስታውቋል። በጸጥታ ስጋት ምክንያት ቀያቸውን የለቀቁ ዜጎች የጸጥታ አካላት ስላሉ ወደ ቀያቸው እንዲመለሱ የጋምቤላ ከተማ አስተዳደር በመንግስት ኮሙኒኬሽን በኩል ጥሪ አቀረበዋል። የጋምቤላ ክልላዊ መንግስትና የክልሉ ፖሊስ ኮሚሽን ትላንት ረቡ ባወጣቸው መግለጫዎች በዋና ከተማዋ በተፈጸመው ጥቃት ሰዎች መገደላቸውን ቢያሳውቁም ምን ያክል እንደሆኑ ግን ያሉት ነገር የለም። ጥቃቱ የተፈጸመው ለሊት ማንነታቸው ባልታወቁ አካላት እንደሆነ የገለጸው የጋምቤላ ፖሊስ ከክልሉና የፌደራል የጸጥታ አካላት ጋር በመቀናጀት ድርጊቱን የፈጸሙ አካላትን በመለየት ለህግ ለማቅረብ ጥረት መጀመሩን ገልጾ ነበር። በከተማው በተፈጸመው ጥቃት ሳቢያ ከምሽቱ 12 ሰዓት እስከ ንጋት 12 ሰዓት ድረስ ላልተወሰነ ጊዜ በጋምቤላ ከተማ የሰዎችና የተሽከርካሪዎች እንቅስቃሴ መከልከሉን ፖሊስ አስታውቋል። ከጸጥታ አስከባሪዎች ውጪ የጦር መሳሪያ ይዞ በከተማዋ ውስጥ መንቀሳቀስ በጥብቅ መከልከሉን የገለጸው ፖሊስ እገዳውን በሚተላለፉ ላይ አስፈላጊው እርምጃ እንደሚወሰድ አስጠንቅቋል። ይህ ዶይቼ ቬለ ነው። የሶማሊያ ፕሬዝዳንታዊ ምርጫ በመጪው ግንቦት 7 እንደሚካሄድ የአገሪቱ የምርጫ ኮሚሽን አስታወቀ። የሶማሊያ ምክር ቤታዊ ምርጫ በአንጻሩ አንድ ወር ቀደም ብሎ ሚያዝያ 7 ቀን ሊደረግ ቀን መቆረጡን ኮሚሽኑ ይፋ አድርጓል። አብዛኛው የአገሪቱ ክፍል በአልሸባብ ቁጥጥር ስር በመሆኑ ከተወሰኑ አካባቢዎች በስተቀር ምርጫ ለማካሄድ የሚያስችል ሁኔታ እንዳልተፈጠረ የፈረንሳይ ዜና አገልግሎት ዘግቧል። ይሁንና የሶማሊያ የምርጫ ኮሚሽን የፕሬዝዳንቱ የስልጣን ዘመን ቃለ መሐላ ከፈጸሙበት ዕለት ጀምሮ ለአምስት ዓመታት የሚቆይ እንደሚሆን የሚደነግገውን የአገሪቱን ሕግ በማጣቀስ ምርጫ እንደሚካሄድ አስታውቋል። የፕሬዝዳንት ሐሰን ሼክ መሐሙድ የስልጣን ዘመን ያበቃው ባለፈው ዓመት ግንቦት ወር ነበር። በጎርጎሮሳዊው 2022 ስልጣን የያዙት ሐሰን ሼክ መሐሙድ የተሻሻለ ሕገ መንግስት በአገሪቱ ምክር ቤት ጸድቆ አንድ ዓመት ተጨምሮላቸዋል። የተሻሻለው ሕገ መንግስት ምርጫ የሚካሄድበትን ማዕቀፍ የወሰነ ሲሆን ድምፅ የሚሰጥበትንም ጊዜ አራዝሞታል። ይሁንና ተቃዋሚዎች በሕገ መንግስታዊ ማሻሻያው ላይ ድምፅ ሲሰጥ በምክር ቤቱ አልተገኙም። የቀድሞው የሶማሊያ ፕሬዝደንት መሐሙድ አብዱላሂ ፎርማጆ ዛሬ ይፋ የተደረገውን የምርጫ ሰሌዳ ተቃውመዋል። ኤርትራ ከብሪታንያ የሚባረሩ ተጨማሪ ዜጎቿን ለመቀበል ፈቃደኛ ካልሆነች ሙሉ የቪዛ እገዳ እንደሚጣልባት የአገር ውስጥ ጉዳይ ሚኒስትሯ ሻባና መሐሙድ አስጠነቀቁ። ሚኒስትሯ ማስጠንቀቂያውን የሰጡት በብሪታንያ የቪዛ እገዳ የተጣለባት ዴሞክራቲክ ሪፐብሊክ ኮንጎ ተገን ያልተሰጣቸው ዜጎቿን ለመቀበል ከተስማማች በኋላ ነው። የብሪታንያ የአገር ውስጥ ጉዳይ ሚኒስትር የተከሰሱ ወንጀለኞችና መደበኛ ባልሆነ የፍልሰት መስመር ወደ አገራቸው የገቡ ስደተኞችን ኤርትራ እንድትቀበል ፍላጎት እንዳላቸው አስታውቀዋል። እስካለፈው ሰኔ ባለፈው አንድ ዓመት በትናንሽ ጀልባዎች ብሪታንያ ከገቡ ሰዎች አብዛኞቹ ኤርትራውያን እንደሆኑ የፈረንሳይ ዜና አገልግሎት ሻባና መሐሙድ የሚመሩት የአገር ውስጥ ጉዳይ መስሪያ ቤትን ዋቢ አድርጎ ዘግቧል። መስሪያ ቤቱ ኤርትራ ከዚህ ቀደም ተመላሾችን ለመቀበል የነበራትን ስምምነት በዚህ ዓመት መጀመሪያ በድንገት አቋርጣለች በሚል ወንጅሏል። ኤርትራ ወንጀለኞችንና በብሪታንያ የመቆየት መብት የሌላቸውን ዜጎቿን የመቀበል እድል ተሰጥቷት ነበር ያሉት ሻባና መሐሙድ ከሌሎች አገሮች በተለየ አሻፈረኝ ብላለች በማለት ዛሬ ሐሙስ ባወጡት መግለጫ ወንጅለዋል። ሚኒስትሯ ለኤርትራ መንግስት ዜጎቻችሁን ተቀበሉ፣ ካልሆነ ግን ዜጎቻችሁ ወደ ዩናይትድ ኪንግደም እንዳይገቡ ሙሉ በሙሉ እገዳ ይጣልባችኋል በማለት አስጠንቅቀዋል። ሌሎች አገሮች ለመተባበር ፈቃደኛ ካልሆኑ እርምጃ ለመውሰድ እንደማያመነቱ ሻባና ማህሙድ ዝተዋል። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ አገራቸው በሩሲያ የኃይል መሰረተ ልማቶች ላይ የምትፈጽማቸው ጥቃቶች ዳግም መጀመራቸውን አስታወቁ። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሩሲያ እና ዩክሬን አንዳቸው በሌላቸው የኃይል መሰረተ ልማቶች ላይ ጥቃት ላለመፈጸም መስማማታቸውን ያስታወቁት ባለፈው እሁድ ነበር። ዩክሬን በተኩስ አቁሙ ካልተስማማች ከአሜሪካ የሩሲያን ጥቃቶች የተመለከቱ የስለላ መረጃዎች እንደማታገኝ ዶናልድ ትራምፕ አስጠንቅቀው ነበር። ዩክሬን ጥቃቶች ከመፈጸም ብትታቀብም የሩሲያ ጥቃቶች አልዳነችም። ዘለንስኪ ዛሬ ከብሪታንያው ፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ መጠይቅ በኃይል መሰረተ ልማቶች ላይ ጥቃት እንዳይፈጸም የተጣለው እግድ አብቅቷል፣ እኛም በቅቶናል ሲሉ አግራቸው በትራምፕ ተኩስ አቁም እንደማትገዛ ተናግረዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ግን ውሳኔው ከዶናልድ ትራምፕ የሰላም እቅድ እንደሚጋጭ ነቅፈዋል።
3: такой прямой вызов, причём
4: ይህ ስምምነቱን ለደገፉትና በተለያየ አጋጣሚዎች ስለጉዳዩ ለተናገሩት ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ፈተና እንደሆነ ለሁሉም ግልጽ ነው። ሁሉም ይረዳዋል። እንዲህ አይነት ጠባይ ዓለም የሱ ባለ እዳ እንደሆነ እሱ ግን ምንም እዳ እንደሌለበት በሚያምነው በሐቀኛ ፍትሐዊነትና እኩልነት ገንቢር ምጃ ለመውሰድ ፈቃደኛ ባልሆነ ቮሎዲሚር ዘለንስኪ ዘንድ የተለመደ ሆኗል።
2: ዩክሬን የትራምፕን ተኩስ አቁም እንደማታከብር ካሳወቀች በኋላ በሩሲያ ራያዛን ግዛት በሚገኝ የነዳጅ ማጣሪያ ላይ ጥቃት ፈጽማለች። ሩሲያ በፊናዋ በማዕከላዊ ዩክሬን በሚገኘው ኪሮቮ ሃርድ ግዛት በድሮን በፈጸመችው ጥቃት 3 ሰዎች ሲገደሉ 6 ቆስለዋል። የአውሮፓ አባል አገራት መሪዎች ለህብረቱ በተዘጋጀ ቀጣይ የረጅም ጊዜ በጀት ላይ ሳይስማሙ ቀሩ። ዛሬና ነገ በብራሰልስ በሚካሄደው የመሪዎች ጉባኤ የአውሮፓ ህብረት ለዩክሬን የሚያደርገው ድጋፍ በአውሮፓ ላይ ከሩሲያ የሚፈጸሙ ጥቃቶችና የህብረቱ መስፋፋት ዋነኛ አጀንዳዎች ናቸው። መሪዎቹ በጎርጎሮሳዊው ከ2028 እስከ 2034 ባሉት ዓመታት ለህብረቱ የተዘጋጀው የረጅም ጊዜ በጀት ላይ ጭምር ይወያያሉ። የአውሮፓ ኮሚሽን ለተጠቀሰው ጊዜ 1.9 ትሪሊዮን ዩሮ ወይም 2.2 ትሪሊዮን ዶላር በጀት እንዳዘጋጀ የጀርመን ዜና አገልግሎት ዘግቧል። ይሁንና የተዘጋጀው በጀት ጥንቃቄን በመረጡት በባለጠጋዎቹና ድጋፍ በሚፈልጉት መካከል ልዩነት የፈጠረ ነው። በጉባኤው የሚሳተፉት የጀርመን መርሃዊ መንግስት ፍሬድሪሽ ሚየርስ መሪዎቹ ከባድ ድርድር እንደሚጠብቃቸው ተናግረዋል።
5: Insofern stehen wir vor sehr sehr schwierigen Verhandlungen. Ich rechne auch nicht damit, dass wir an diesen
4: በጣም ከባድ ድርድር ይጠብቀናል። በዚህ ሳምንት ወይም በመጨረሻዎቹ ቀናት ከስምምነት ላይ እንደርሳለን ብያል ተብቀም። ይሁንና ቅድሚያ የምንሰጣቸው ጉዳዮች ላይ እንደገና መወያየታችን በጣም አስፈላጊ ነው። በእኔ አተያይ ተወዳዳሪነትና መከላከያ ቅድሚያ የሚሰጣቸው ጉዳዮች ናቸው። በነዚህ ረገድ መሻሻሎች እያሳየን ቢሆንም በአመቱ መጀመሪያ ላይ ተስፋ ያደረኩትን ያህል ግን አይደለም።
2: አዲሱ በጀት በኢኮኖሚ ለተጎዱ የህብረቱ ቀጠናዎች፣ ለገበሬዎች፣ ለተማሪዎች የልውውጥ ፕሮግራሞችና ለአደጋ ጊዜ ምላሽ የሚሆን ከፍተኛ ገንዘብ ያካተተ ነው። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። በድንበር ላይ በመትገኘው የዛላምበሳ ከተማ አካባቢ የኢትዮጵያና የኤርትራ ወታደሮች ተፋጠው እንደሚገኙ ነዋሪዎች ተናገሩ። ዩናይትድ ስቴትስ በበኩሏ ኢትዮጵያና ኤርትራ በመካከላቸው የብረታውን ውጥረት ሊያረግቡ እንደሚገባ አሳስባለች። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ አገራቸው በሩሲያ የኃይል መሰረተ ልማቶች ላይ የምትፈጽማቸውን ጥቃቶች ዳግም መጀመራቸውን አስታወቁ። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዜናው ጥንቅር ሸቴና መሰግናለሁ። አድማጮች፣ በዶች በለ ድረገጽ ወቅታዊውን የሰሜን ኢትዮጵያ ሁኔታ የሚመለከቱ ዘገባዎች እናቀርባለን። ቪዲዮዎችም አሉ። በማህበራዊ መገናኛ ዘዴዎች ገጾቻችን እየገባችሁ እንድትከታተሉ እንጋብዛለን።
0: የዜና መጽሔት
1: የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአፍሪካ ቀንድ አካባቢ የሚገኙ ሁሉም ሀገራት የጎረቤቶቻቸውን ሉዓላዊነትና የግዛት አንድነት ማክበር እንዳለባቸው አሳሰቡ። እኚህ ከፍተኛ ባለስልጣን ይህንን ያሉት ትናንት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በስልክ ከተነጋገሩ በኋላ ሲሆን የቃጣናው ሀገራት ድንበር ተሻጋሪ ወረራዎችን ማስወገድ እንዳለባቸው መግለጻቸው ተጠቅሷል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው።
6: የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የበላይ ኃላፊ ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት ከኤርትራ ጋር ስላለው ከፍተኛ ውጥረት መሆኑን መስሪያ ቤታቸው ይፋ አድርጓል። ሩቢዮ በሁለቱም ወገን ግጭት ለማብረድ ለሚደረግ ጥረት ድጋፍ እንደሚያደርጉም ተገልጿል። ተደረገ በተባለው የስልክ ውይይት ማርኮ ሩቢዮ በአፍሪካ ቀንድ የሚገኙ ሁሉም ተብሎ በደፈናው የተጠቀሱ ሀገራት የጎረቤቶቻቸውን ሉዓላዊነትና የግዛት አንድነት ማክበር፣ ድንበር ተሻጋሪ ወረራዎችን ማስወገድ እንዳለባቸው መናገራቸው ተመላክቷል። ብለዋል። ይህ ጉዳይ ተኩስ ሳይጀመር ብዙ ሊባልበት ይገባ ነበር የሚሉት አንድ የዓለም አቀፍ ጉዳዮች ተንታኝ እየበረታ የመጣውን የኢትዮጵያና የኤርትራን የግንኙነት መሻከር ለማርገብ ብዙ እንቅስቃሴዎች የታዩበት እንዳልነበር ጠቅሰዋል። እንዲያም ሆኖ አሁን መጀመሩ በበጎ የሚታይ ቢሆንም የዲፕሎማሲ ጥረቱ ግን ገና መሬት የረገጠ ነው የሚባል አይደለም ብለዋል።
7: ቀጠናው ውስጥ እየተፈጠረ ያለው አንደኛው አሳሳቢው ነገር ጦርነት ግጭት ነው። ይህ ግጭት የውይይት አጀንዳቸው እንደሆነ የሚያስረዳ ነው። ግን ይህንን ግጭት ለመፍታት ከተጠንቀቁ ባሻገር አታክርሩት ከማለት ባሻገር እንግዲህ ምን አይነት እንቅስቃሴ ውስጥ ይገባል ካልን አሁን በዚህ ሁለትና ሶስት ቀን በቀላሉ የምናየው አይደለም የሆነው። ይሄ ለዲፕሎማሲያዊ ተግባራት በር መክፈቻው ነው።
6: ጠቅላይ ሚኒስትር አብይ አህመድ በበኩላቸው በሁለትዮሽ በቀጠናዊና በባለብዙ ወገን የጋራ ትኩረትን በሚሹ ጉዳዮች ላይ እጅግ ፍሬያማ ያሉትን ውይይት ማድረጋቸውን ከመጥቀስ በቀር ዝርዝሩን አላብራሩትም። ተንታኙ በፊናቸው በይፋ የሚነገሩ የሀገራት መግለጫዎች አንድን ሀገር በሌላ ሀገር ድንበር ላይ ጣልቃ እንድትገባ የሚፈቅድ አለመሆኑን በማስታወስ መግለጫዎቹ በይዘት ረገድ ተቃራኒ ባይሆኑም በትኩረት የተለያዩ ነው የሚል እንድምታ ግን የሚሰጡ መሆናቸውን ገልጸዋል።
7: ለምሳሌ ጦሩ የተንቀሳቀሰው እስከ አሰብ ለመድረስ ነው የሚል ወሬን እንሰማ ነበር። እንግዲህ ይህንን ወሬ ከሰማን የስጋት አንዱ ምንጭ ነው ማለት ነው። በሌላ በኩል ደግሞ ኢትዮጵያ ካቀረበቻቸው ይፋዊ ቅሬታዎች መካከል የኤርትራ ጦር በእኔ አገር ግዛት ላይ እየተንቀሳቀሰ ነው የሚል ስለሆነ ይህንንም ዓለም አቀፍ መርህ የሚቀበለው ስላልሆነ ወደ ግጭት ባትገቡ መልካም ነው፣ ግን ግጭት አማራጫችን ነው ብላችሁ ከቀጠላችሁበት ይህንን ዓለም አቀፋዊ መርህ ልታከብሩት ይገባል የሚል ዲፕሎማቲካሊ ኮትድ የሆነ መልእክት ነው።
8: የሁለቱን ሀገራት ውጥረት እነዚህ ሂደቶች ያረግባሉ፣ ይመልሱታል የሚል ግምት መያዝ ይቻላል ከዚህ በመነሳት?
7: በጊዜያዊነት ጉዳዩን ያረግበዋል ብዬ አላስብም። ምክንያቱም በሁለቱ ሀገራት መካከል እየተነሱ ያሉ የመጋጫ ምክንያቶች በአንድ መግለጫ በአንድ አስተያየት የሚቆሙ አይደሉም። ውስብስብና የተለየ ዲፕሎማሲያዊ ጣልቃ ገብነትን የሚጠይቁ ናቸው። ግን ወደ በረቱ ዲፕሎማሲያዊ ተግባራት ለመግባት እነዚህ ባለድርሻዎች በሙሉ የመጀመሪያውን ምዕራፍ አጠናቀዋል ብዬ ነው መወስድ። እየተፈጠረ ያለውን ውጥረት ከዜና ሳይክልነት ያለፈ መረዳት እንዳላቸው ያሳያል። ዓለም አቀፍ እና አህጉራዊ መድረኮች ላይ በአጀንዳነት ቀርቦ መነጋገር ወደሆነ የጋራ ወደሆነ አቅጣጫ መሄድ ይጠበቅበታል ብዬ ነው መወስድ።
6: ከትናንቱ የአሜሪካው ከፍተኛ ዲፕሎማትና የጠቅላይ ሚኒስትር አብይ አህመድ የስልክ ንግግር አስቀድሞ አብይ ከእስራኤሉ አቻቸው ቤንጃሚን ኔታንያሁ ጋር ተመሳሳይ የስልክ ውይይት ማድረጋቸውም ተነግሯል።
7: በተለይ እስራኤልና አሜሪካ በቀጠናው ላይ ላላቸው ፍላጎት ኤርትራን እንደ ዝቅተኛ ተጫዋች ያዋታል የሚል አረዳድ የለኝም። ይህ ከሆነ እንግዲህ በተመሳሳይ አሜሪካ ከኤርትራ ጋር ያላትን ግንኙነት መልክ ለማስያዝ ጥረት እያደረገች እንደሆነ መረጃዎች አሉንና ሀገራቱ ወደ ግጭት እንዳይገቡ አቅሙ የፈቀደውን ጥረት ታደርጋለች።
6: ማርኮ ሩቢዮ የአፍሪካ ቀንድ ቀጠና ተጨማሪ ግጭቶችን መቋቋም እንደማይችል መናገራቸው በተገለጸበት ይፋዊ መግለጫ ለውስጥና ለውጭ ውጥረቶች ዘላቂ መፍትሄ ውይይት ነው ብለዋል። ይህ አሳሳቢ ሆኖ የመጣው የኢትዮጵያና የኤርትራ ውጥረት የመነጨው ከኢትዮጵያ ነው የምትለው ኤርትራ የኢትዮጵያ መንግስት ባለፉት ሶስት ዓመታት በኤርትራ ላይ የጦርነት አጀንዳ መምዘዙን ጠቅሶ በኢትዮጵያ በኩል ከተቻለ በድርድር አስፈላጊ ከሆነ በኃይል የባህር በር ማግኘት የሚል መርህ መያዟን ጠቅሳለች። ይህም የተባበሩት መንግስታትን ቻርተር የሚጥስ ነው ብቻ ሳይሆን የኤርትራን ሉዓላዊነትና የግዛት አንድነትን የሚድር ነው በሚል ይኮንናል። ኢትዮጵያ በአንጻሩ የባህር በር ይገባኛል ማለቷ እንደ ወንጀል ሊቆጠር የሚገባ እንዳልሆነ በመከራከር መንግስትን የሚወጉ የውስጥ ኃይላትን ትደግፋለች በሚል ኤርትራን ትከሳለች። ኢትዮጵያና ኤርትራ እየተካረረ የመጣ ግንኙነታቸውን እንዲያረግቡ ጥሪዎች ቢበረቱም ዲፕሎማሲያዊ ግንኙነታቸው ሙሉ በሙሉ ከተቋረጠ ሁለት ሳምንታት አልፏል። አዲስ አበባ ውስጥ በጉልህ ይታይ የነበረው የኤርትራ ኤምባሲን የሚያመለክተው የማስታወቂያ ሰሌዳም ካለፈው ሳምንት ጀምሮ መነሳቱን ተመልክተናል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በትግራይ ክልል የሚካሄደው ግጭት ቆሞ ወደ ሰላም የሚያመራ እውነተኛ መንገድ እንዲጀመር የትግራይ ማህበረሰብ ዳያስፖራ ድርጅቶች ጥሪ አቀረቡ። ድርጅቶቹ በጋራ ባወጡት መግለጫ በክልሉ የሚካሄደው ውጊያ ቆሞ ውይይት እንዲጀመር የአፍሪካ ህብረት፣ የተባበሩት መንግስታት፣ ዩናይትድ ስቴትስ፣ የአውሮፓ ህብረትና የተቀረው ዓለም አቀፍ ማህበረሰብ አስቸኳይና ቆራጥ እርምጃ ያሉትን እንዲወስድም ጠይቀዋል። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝሩን ልኮልናል።
9: ደህንነትና ፍትህ ለትግራውያን በሚል ስያሜ መቀመጫውን በዚህ በዩናይትድ ስቴትስ አድርጎ የሚንቀሳቀሰውን ጨምሮ 17 ድርጅቶች ናቸው የጋራ መግለጫውን ያወጡት። ትግራይ መልሳ ለከፋ አደጋ ተዳርጋለች በሚል ርዕስ የወጣው መግለጫ አስመልክቶ የድርጅቱ ምክትል ሊቀመንበር አቶ ዳንኤል ገብሬ ለዶቼ ቬለ እንደገለጹት በመግለጫቸው ለማስተላለፍ የፈለጉት ዋና መልእክት በትግራይ ክልል እንደገና የተጀመረው ጦርነት በአስቸኳይ ይቁም የሚል ነው።
10: ኤፍጂቲ እንግዲህ እንደ ስሙ እንደሚለው ለፍትህ እና ለደህንነት ለትግራይ ህዝብ የቆመ ድርጅት ነው። ለፍትህ የቆመ የተዘጋጀ ድርጅት ነው። እንግዲህ ዋሽንግተን ዲሲ ነው ቤዝ የሚያደርገው እና ብራንቾችም በየስቴቱ እና በኢንተርናሽናልም አለን እና ይህንን ጦርነት ለማስቆም አንድ ላይ ሆነን በጆይንት ስቴትመንት ነው ይህንን መግለጫ ያወጣ ነው። ይህም አንደኛ እና ዋናው ለኢንተርናሽናል ኮሚኒቲ፣ ለዩኤስ፣ ለአፍሪካን ዩኒየን ይሄ ጦርነት ኢሚዲየትሊ እንዲቆም ነው እየጠየቅን ያለ ነው።
9: ሌላው መግለጫው ያተኮረበት አበይት ጉዳይ በትግራይ በፍጥነት እየተባባሰ ነው ያለው የሰብአዊ እርዳታ አስፈላጊነትን ነው። እንደ ጎርጎሮሳዊ ጊዜ አቆጣጠር ከ2020 እስከ 2022 በሰሜን ኢትዮጵያ ከተካሄደው ጦርነት ውድመት ያላገገሙ ወገኖች እንደገና ወደ ሌላ የአደጋ አፋፍ እየተገፉ መሆናቸውን ያመለከተው መግለጫው አስፈላጊ አገልግሎቶች እየተስተጓጎሉ፣ የሰላማዊ ሰዎች መፈናቀል እየጨመረና የሰብአዊ ፍላጎቶች እየተባባሱ ነው ብሏል። አቶ ዳንኤል
10: በመቀጠል የሁማኒታሪያን አሲስተንስ በጣም ነው የሚያስፈልገው ያለው ትግራይ ውስጥ በዚህ ሰዓት ኃይለኛ የሆነ ድርቅ ገብቷል። እንደምታውቀው ዝናብ የለም በዚህ ጊዜ እና ጦርነት ተጨምሮበት በጣም ካታስትሮፊክ የሆነ አጋጣሚ ነው ያለው እና የኢንተርናሽናል ኮሚኒቲ ይህንን አይቶ ሁማኒታሪያን አሲስተንስ እንዲጀምር ነው። በዚህ በጦርነቱ የተፈናቀለ ትግራይን ሳሉ እና ወደ 70,000 ወደ ሱዳን ነበር የሄዱት። ሱዳንም እንደምታውቀው አሁን ሰላም አይደለም ያለው። ወደ 1,000,000 የሚሆነው ዲስፕሌይስድ የሆነ ህዝብ በድንኳን እና በየቦታ ያለው ይሄንን የሁማኒታሪያን ችግር ተመልክቶ የኢንተርናሽናል ኮሚኒቲ እንዲገባ ነው የምንፈልገው።
9: ወደ ሰላም የሚያደርስ እውነተኛ መንገድ እንዲጀምርና ጦርነቱ በአፋጣኝ እንዲቆም ግፊት እንዲያደርጉ ለዓለም አቀፉ ማህበረሰብና መንግስታት ጥሪ ያቀርቡት ድርጅቶቹ ዲፕሎማሲያዊና ፖለቲካዊ አቅማቸውን በመጠቀም በሰላማዊ ሰዎችና አካባቢዎች እንዲሁም መሰረተ ልማቶች ላይ የሚሰነዘሩ የድሮንና የሌሎች ከባድ መሳሪያዎች ጥቃቶችን እንዲያስቆሙም ጠይቀዋል። በተጨማሪም በሲቪሎች ላይ ለሚፈጸሙ ከባድ ወንጀሎችና ጥሰቶች ገለልተኛ ምርመራና ተጠያቂነት መኖር እንዳለበት አሳስበዋል። መሰረታዊ የፖለቲካ የግዛትና የደህንነት ጉዳዮችን ለመፍታት የሚያስችል ተአማኒ ሁሉን አቀፍና በዓለም አቀፍ ደረጃ የሚደገፍ የፖለቲካ ሂደት መጀመር እንዳለበት ያመለክቱት የዲያስፖራ ድርጅቶቹ ወታደራዊ እርምጃ ተደጋጋሚ የግጭት ውደቶችን ያቀጣጥላል እንጂ ጥልቅ የፖለቲካ ጥያቄዎችን መፍታት እንደማያስችል አስረድተዋል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
1: በሰሃላ ሰየም ተወረዳ የተከሰተው አስከፊ ድርቅ የሰዎችና እንስሳትን ህይወት እየቀጠፈ ነው ተባለ። በአማራ ክልል ዋግምራ በሄረሰብ አስተዳደር ዞን ሰሃላ ሰየምት በተባለው ወረዳ ባለፉት ሁለት የዝናብ ወቅቶች ዝናብ ባለመጣሉ አስከፊ ድርቅ ማስከተሉን ነው የወረዳው ስራ ኃላፊዎችና ኗሪዎች ለዶቼ ቬለ የተናገሩት። ኢሳያስ ገላው።
11: በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ በተከሰተ ድርቅ የሰዎችና የእንስሳቶች ህይወት ያለፈ መሆኑን የወረዳው የመንግስት ስራ ኃላፊዎችና ማህበረሰቡ ተናገሩ። በወረዳው ባለፉት ሁለት የዝናብ ወቅቶች ዝናብ ወቅቱን ጠብቆ ያለመጣሉን ተከትሎ አስከፊ የተባለ ድርቅ መኖሩን የነገሩን ቄስ ሙላ ተረታ በወረዳው የተለያዩ አካባቢዎች ሰዎች መሞታቸውን ይናገራሉ።
12: እንስሳቶች የሚበሉት አጥተው ምን ወስዶ አገር ደግሞ የለ አረ ሙተዋል። ሰዎችማ እንግዲህ ሰዎቹን ህጻናት ናቸው የሞቱት። አረ ወደ 6-7 ሰዎች የሞቱ አሉ
11: በድርቁ ነው።
12: አዎ በድርቁ በዚያ ምክንያት አንዲቱን እንጀራ ለሁለት ለአምስት ለስድስት እንብላና ስንሞት በአንድ ጊዜ እንሞታለን። በቃ እንግዲህ የሚለውን ሐሳብ ሀበሬታ ነው የምንሰጥ ለህዝቦቹ።
11: በዋክምራ ብሔረሰብ አስተዳደር ዞን ሳህላ ሰየም ተወረዳ በ13 ቀበሌዎች ከ66000 በላይ ሰዎች ሲኖሩ ከነዚህም ውስጥ 58000 በላይ ሰዎች የረሃብ ተጠቂ መሆናቸውን የወረዳው ግብርና ጽህፈት ቤት መረጃ ያመለክታል። ችግሩ ከገጠር እስከ ከተማ ባሉ ቀበሌዎች ጭምር አለ የሚሉት አስተያየት ሰጭም በወረዳው ከተማ ሸማሃ የህፃናት ህይወት በረሃብ ምክንያት ማለፉን ተናግረዋል።
13: እንስሳት ሆነ ሰው ሆነ አሁን ምን የሚቀመስ የሚላስ ምን አለ? ምን ነው ዝናብ የሚባል መች ዘንበዋል? እንስሳት ሙተዋል። ዝሮ ዝሮ እንስሳትም እንደ ሞቱ ሰውም ራሱ ከተማችን ሰው በረሃብ ህፃናትም አዛውንትም የሞቱ አሉ በችግር በረሃብ።
11: የድርቁን ተጽዕኖ ለመቋቋም ወደ አጎራባች ዞንና ወረዳዎች ለመሄድም በአካባቢው ያለው የሰላም እጦት ችግር መሆኑን የአቅኝ ማህሪትና ሸማሃ ቀበሌ ነዋሪዎች ገልጸዋል።
14: በ77 እንኳ የነበረ ድርቅ አስቃቂ ነው ይባል ነበር፣ ግን በሰሜን ደጋ ተወጥቶ እህል ነበረ ተሰዶ የሚሄድ ሰላም ነበረ። አሁን ሰላሙም የለም፣ ትልቅ የሆነ አደጋ ውስጥ ነው።
15: በበየዳ በደባርቅ ሸምተ የምትበላው ነበር። አንደኛ ሰላሙ ነበረ፣ ሁለተኛ አዝምራ ነበር የቀን ስራ እየሰራ። አሁን ግን በየትኛውም አቅጣጫ የክረምት ይዞቱ ትንሽ የተዳከመ በመሆኑ ሰላም እጦቱ ጋር የተያዙ ስትሄድም ስንቅ ቋጥረ የምትሄደው እህል ስለሚያስፈልግ አሁን አርሶ አድሮ ይዞ የሚወጣበት ጠፋ።
12: ለእንስሳቶች የምንወስደው ቦታ አጣን። ለሰው ደግሞ አሁን እንዲያው በተወሰነ አንዳንድ እኳ ብር የያዘ ተበድሮም በመንግስት አክስም ይባላል እዛ ገፍተን እኳ እንዳናመጣ መንገዱ ዝግ ሆነ። ትግራይም ዝግ ነው፣ በዚህ በመተማ በጎጃም ዝግ ነው። እግዚአብሔር የሚያደርገን እንግዲህ በከምረት ጋር።
11: የዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ ግብርና ጽህፈት ቤት ኃላፊ የሆኑት አቶ ማስረሻ መኮንን ወረዳው ከአየር ንብረት ለውጥ ጋር ተያይዞ ምንም አይነት ዝናብ ባለመኖሩ በ13 ቀበሌዎች ድርቅ መከሰቱን ተናግረዋል።
16: ሁሉም 13 ቀበሌ ላይ 13 ቀበሌ ላይ ነው አሁን ምድር የሚለው ያው ሁሉም ቦታ ላይ 13 ቀበሌ ላይ 13 ቀበሌ ላይ ምንም አይነት ዝናብ ስላልዘለበ ዳር ሳረም ለምሳት የለም ዳለ ምንም ምርትም የለም እንደሰግዱ ማለት ነው። ሎት ግን ስለሆነ መንገዶች ቀጥታሁን በምንም ምስ ስለሆነ የገዛ ስትን ከለለ ስለዚህ የቤት ለጊዜ የሚሆን ቁመና ስለሌላቸው አሁን ችግር ላይ ያቆናለ።
11: 58000 የሚሆኑ የወረዳው ነዋሪዎች የድርቅ ተጋላጭ ናቸው ያሉት የሳህላ ወረዳ ግብርና ጽህፈት ቤት የቅድመ ማስጠንቀቂያ ቡድን መሪ የሆኑት አቶ እሸቱ ዘገዬ በረሃብ ምክንያትም ሰዎችና ከ10000 በላይ እንስሳት ሞተዋል ብለዋል።
17: ዝናብ የሚባል ነገርም ምንም ነገር ጠብ አላለም። አሁን ባለበት ጭምር እንግዲህ ያው እንስሳት ሌሎች ነበሩ ጭምር አሁን የሰው ህይወት እየተቀጠፈ ያለበት ሁኔታ ነው ያለው። በቃ ሶስት ሰው በተጨባጭ ሶስት ሰው እንትን ብሏል። እርግጥ አሁን እየተጨመረ ዛሬ ጠዋትም እንትን ብለዋል፣ ግን ያው ቃለ ጉባኤ እንደጋ ስለሚያስፈልጉ ተጨባጭ በቃ ቃለ ጉባኤ ሯታቸው የተደረገ ሁሉ የተረጋገጠ ሶስት ሰዎች ሙተዋል።
11: የት ቀበሌ ሞቱ?
17: 012 ቀበሌ ተንዋ 13 ቀበሌ ምንም የተለየ ነገር የለም። ተመሳሳይ ተጋላጭነት ነው የተፈጠረው። ምንም ዝናብ ነገር ስለሌለ አጠቃላይ ከ66000 ህዝብ ነው ያለን። ከ66989 ነው ከዚህ ከ58000 በቃ ተጋላጭ ነው።
11: አሁን ባለው ሁኔታ የአካባቢው ማህበረሰብ እርስ በርስ እያደረገው ካለው መረዳዳት በዘለለ ምንም አይነት ለማህበረሰቡ የቀረበ ድጋፍ የለም ተብሏል። ለዶይቼ ቬለ ዘገባ ኢሳያስ ገላው ከደሴ።
1: የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ድርጅት ዩኤን ኦቻ በሰሜን ኢትዮጵያ የሰብአዊ አቅርቦት መሻሻል ማሳየቱን አስታወቀ። የተባበሩት መንግስታት ደግሞ ካስቸኳይ እርዳታ ምላሽ ማዕከሉ በሰሜን ኢትዮጵያ ለህይወት አድን እርዳታ 8.5 ሚሊዮን ዶላር መመደቡን ነው ያመለከተው። ወደ ትግራይ ክልል መግባት የጀመረው እርዳታ በሁሉም ተፈናቃዮች መጠለያ ባይደርስም መከፋፈል ስለመጀመሩ ዶችቨለ ከአስተያየት ሰጪዎች ተረድቷል። ስዩም ጌቱ ከአዲስ አበባ ዘገባ አጠናቅሯል።
18: በትግራይ ክልል በ2013ቱ የሁለት ዓመታት ገደማው ጦርነት በመቶ ሺዎች የተፈናቀሉ የሀገር ውስጥ ተፈናቃዮች ብዙዎቹ አሁንም ድረስ ወደ ተፈናቀሉበት ቀያቸው ሳይመለሱ በተለያዩ ከተሞች መጠለያ ጣቢያዎች ላይ እንደተጠለሉ ለዕለት ጉርሳቸውም ለዓመት ልብሳቸውም እርዳታን በመጠባበቅ ህይወት ይገፋሉ። ወደ 65000 ተፈናቃዮች ከተጠለሉበት መቀሌ ሰባ ካሬ ተብሎ ከሚጠራው የተፈናቃዮች ካምፕ አስተያየታቸውን የሰጡን ተፈናቃይ አሁን መጥተዋል ያሉት ሰላም ወደ ቀያቸው የመመለስ ተስፋን አሰንቋቸዋል።
19: አሁን በጣም የሚገርም ነው። አየሩም ነው ያለው፣ ሰላም ነው ያለው። አሁን ሰላም ሰፍቷል። ከመቀሌ ተፈናቃይ ያለበት ቦታ ነው ያለው። ሰላም ነው ሰፍቷል።
20: እርዳታ እየገባ ነው እንዴ?
19: እርዳታ ባለፈው ሰጥቶን ነበር። እስካሁን ድረስ ገና እዚህ እኛ ጋር አልደረሰም፣ ግን ባለመት አካባቢ ተጀምሯል የሚል ዜና አይተናል እንጂ እኛ ጋር ገና አልደረሰም። እኛም እንደዛ እንሰማለን። ወደ መቀሌ የገባ ነው ይባላል፣ ግን እኛ ጋር ገና ማህበራዊ ጉዳይ ምናምን ሁሉ ስለተራረሰ እሱ እያስተካከሉ መሰለኝ፣ ግን ገና እስከዚህ ድረስ እስካሁን ድረስ ወደ እኛ አካባቢ አልደረሰም። መቀሌ ነው ያለን፣ እኛ ተፈናቃይ ቦታ ገና ነው አልደረሰም።
18: በሰሜን ኢትዮጵያ እንደ አዲስ የተቀሰቀሰው ግጭት መስከረም 12 ቀን 2019 ዓ.ም ከመፈንዳቱ አስቀድሞ እርዳታ ተቀብሎ እንደነበር ያስረዱት አስተያየት ሰጪው በጦርነቱ የከፋ ጉዳትና ሰብአዊ እርዳታ ቀውስም እንዳይከሰት የከፋ ስጋት ውስጥ መቆየታቸውን በማንሳት አሁን በአንድ ወር ውስጥ እርዳታውን በመደበኛ እንደሚቀበሉ ተማምነዋል።
19: በቅርብ ጊዜ ሰጥተውን ነበር። ይሄ በፊት የነበረው ይሄ ማረት የሚባል አለ፣ ግብረሰናይ ድርጅት ተብዬ ያ ውስጡ ሰጥተናል። በቅርብ ጊዜ ያው ወር ሊደርስ ትንሽ ነው የቀረ፣ በሱ ነው ያለነው።
18: ስጋት ገብቷቸው አልነበረም በጦርነት?
19: በጣም ፈርተን ነበር፣ ስጋት ነበር። ግን የሰጋነውን ያህል እግዚአብሔርም በጣም ነው ያቀለለው። ይገርማል። በጣም ነው ከፍራታችን የተነሳ ሰግተን ነበር፣ ግን ያው እንደፈራ ነው አይደለም።
18: የተባበሩት መንግስታት ሰብአዊ እርዳታ ማስተባበሪያ ድርጅት ዩኤን ኦቻ ትናንት ባወጣው መግለጫ በሰሜን ኢትዮጵያ የሰብአዊ አቅርቦት መሻሻል ማሳየቱን አስታውቀዋል። ከሶስት ሳምንታት ወዲህ ጦርነት በተካሄደባቸው የሰሜን ኢትዮጵያ ትግራይ ክልል ሰብአዊ ድጋፍ በተቀናጀ መልኩ ወደ ክልሉ የማስገባት ጥረቱ በተሻለ ምቹ ሁኔታ ውስጥ መሆኑን ሰብአዊ ድርጅቱ አስታውቋልም። እርዳታን የሚያቀርበው ኦፕሬሽን በአማራ ክልል ሰሜን ወሎና ዋግምራ ዞኖች እንዲሁም በአፋር ክልል አንዳንድ ወረዳዎች ላይ ተደራሽ ስለመሆናቸው ተቋሙ መረጃ አሳይቷል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ከአስቸኳይ እርዳታ ምላሽ ማዕከሉ በሰሜን ኢትዮጵያ ለህይወት አድን ድጋፍ 8.5 ሚሊዮን ዶላር መመደቡን ያመለከተው በተመድ የተመደበው የ8.5 ሚሊዮን ዶላር ድርጅቱ ከአስቸኳይ እርዳታ ምላሽ ማዕከሉ በ2026 ብቻ የመደበውን በጀት 22.5 ሚሊዮን አድርሶታል የተባለም ሲሆን ድጋፉም በትግራይ፣ አማራና አፋር እንዲሁም ቤንሻንጉል ጉሙዝ ክልሎች ችግር ላይ ለወደቁ ወገኖች እንደሚውል ተመላክቷል። በአዲሱ በጀትም በሰሜን ኢትዮጵያ በተለያዩ አካባቢዎች ከ200 ሺህ በላይ እርዳታ ፈላጊዎች የምግብ የንጽህናና የመድኃኒት ድጋፍ ያገኙበታል የተባለው የሰብአዊ ድርጅቱ በትግራይ ክልል እርዳታ ፈላጊዎችን ተደራሽ ለማድረግ የሚያስችል ሁኔታዎች መሻሻላቸውን በመግለጽ በተለይም የኢትዮጵያ አየር መንገድ በረራውን እንደገና ወደ ክልሉ ማስጀመሩ ለሰብአዊ ድጋፍ ምቹ ሁኔታን እንደሚፈጥር ነው ያመለከተው። ከሰሞኑ በአፋር አማራና ትግራይ ክልሎች በሰማና ተሽከርካሪዎች ከ360 ሺህ በላይ ሜትሪክ ቶን የምግብና መድኃኒት የድጋፍ ቁሳቁሶችን ማድረሳቸው የተገለጸ ሲሆን በዚህ ውስጥ 19 የጤና ማዕከላት በትግራይ ብቻ ተጠቃሚ መሆናቸው ተጠቁሟል። አስተያየት ሰጪ የመቀሌ ከተማ ነዋሪ ከባለፈው ሳምንት መጨረሻ ቀናት ጀምሮ በመቀሌ እርዳታ አቅርቦቶች ሲራገፉ መመልከታቸውን ተናግረዋል።
20: ጀምሯል። እህልም እየተራገፈ ነበር። በጎ አድራጎቶቹ እነማን እንደሆነ ባላውቅም ወደዛ ግን እየገባ ነው።
18: ይሁንና የጸጥታ ሁኔታ አሁንም ቢሆን በሶስቱም ክልሎች የተረጋጋ አይደለም ያለው የተመድ የሰብአዊ አቅርቦት ድርጅቱ መግለጫ የቀጠለው ውጊያ፣ ስርቆትና የጤና ተቋማት ህልውና መናጋት ካሳሰቡት ክስተቶች ዋና ዋናዎቹ መሆናቸውን አመልክቷል። አነስተኛ ምርት፣ መፈናቀሎችና ግጭት የፈጠረው አለመረጋጋት በሰሜን ኢትዮጵያ በተለያዩ አካባቢዎች የምግብ ዋስትናውን አሳሳቢ እንደሚያደርገውም ኦቻ አስታውቋል። አስተያየት ሰጪ የመቀሌ ሰባካሪው ተፈናቃይ እንዳሉት ግን ህዝቡ ትልቁ ተስፋ የሚያደርገው ሰላም ሰፍኖ ወደ ቀየው መመለስ ነው።
19: አሁን በተስፋ በጣም በትልቅ ተስፋ ነው ህዝቡ። ከሁሉ በላይ እንዴት መሰለ በቃ ሰላም ነው የሚፈልግ የነበረ ህዝብ። ሰላም ወርዷል። ሰላም ካለ ደግሞ ሁሉ ነገር እንደሚመጣ በተስፋ እየጠበቀ ነው ያለ ህዝብ። የህዝቡ ፍላጎት ይገርማል። አሁን ያለው ቅርብ ጊዜ አቶ ጌታቸው ረዳና እነ አስሬዶን ሲመጥተው ነበር። እንግዲህ እነሱ ሲናገሩ ምንድን ነው ተፈናቃይ ወደ ቦታው እንመልሳለን የሚል ተናግሯ ምክንያቱ ጌታቸው ቀጥታ አሁን ሰላም ከሰፈነ ወደ ነበርንበት ቦታ እንድንመለስ ነው በታለ ተስፋ። ከፌዴራል መንግስትም ያው ያን ነገር ይመጣል ብሎ ይጠብቃል። በቃ
18: አወያይቷችሁ ነበረ?
19: ገና እስካሁን ድረስ አላወያዩንም። አሁን መቀሌ ውስጥ ይሄ የፈራረሰው የክፍለ ከተሞችን መዋቅር ነው እያዋቅሩ ያሉት። እነሱ ሲጨርሱ ወደ እኛ ይመጣሉ ብለን እንጠብቃለን።
18: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢ ሰብአዊ ሁኔታ ላይ ስለምንገኝ ድምጻችን እንዲሰማ ሲሉ ጥሪ አቀረቡ። እነዚህ ወገኖች ለዶይቼ ቬለ በጻፉት የተማጽኖ ደብዳቤ በየመን ውስጥ የምንገኝ የኢትዮጵያ ስደተኞች በእጅጉ አስከፊ የሰብአዊ የጤናና የደህንነት ችግር ውስጥ እንገኛለን ብለዋል። ከምንም በላይ በየመን እየተባባሰ በሚገኘው ጦርነትና በተደጋጋሚ በሚፈጸሙ የአየር ጥቃቶች ምክንያት ስደተኞች በፍርሃትና በከፍተኛ አደጋ ውስጥ እየኖሩ መሆናቸውን፣ ብዙዎች በቂ ምግብ፣ ንጹህ ውሃ፣ መድኃኒትና የጤና አገልግሎት እንደማያገኙም በደብዳቤያቸው ዘርዝረዋል። ስደተኞች የፖለቲካ ጉዳይ ሳይሆኑ ሰዎች ናቸው። ሕይወታቸውን ለማዳን የዓለም ማህበረሰብ ትኩረትና ድጋፍ ያስፈልጋቸዋል ያሉት የመን የሚገኙት ኢትዮጵያውያን ስደተኞች ጉዳያቸው የዜና ሽፋን እንዲያገኝ ከመጠየቃቸው በተጨማሪ ያሉበትን አሳሳቢ ሁኔታ በተለያዩ ሀገራት በሚገኙ ኢትዮጵያውያን ወገኖቻቸው አማካኝነት ለተባበሩት መንግስታት ለሰብአዊ ድርጅቶች እንዲደርስላቸው ተማጽነዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR ከጎርጎሮሳዊ 2025 ጀምሮ ከየመን በመውጣቱ ተገቢውን ሰብአዊም ሆነ የህክምና አገልግሎት ከድርጅቱ ያገኙ የነበሩ ወገኖች በማጣታቸው ለችግር መዳረጋቸውን ማብራርተዋል። ያሉበትን አሳሳቢ ሁኔታም በዶችቬላ ማካኝነት ለኢትዮጵያ ምሁራን፣ ለሃይማኖት መሪዎች እንዲሁም በውጭ ሀገራት ለሚኖሩ ኢትዮጵያውያን እንዲተላለፍላቸውም ጠይቀዋል። መልእክታቸው እንደደረሰንም የማህበረሰቡ የውጭ ጉዳይ አስተባባሪ እንደሆኑ የገለጹልን አቶ ከድር ባልካቾን ስልክ በመደወል ያሉበትን ሁኔታ እንዲያስረዱን ጠይቂያቸዋለሁ።
3: እኔ ከድር ባልካቾን ነው የምባለው። የስጅተኛ የውጭ ጉዳይ ኃላፊ ነበርኩት። የስደተኛ ኮሚኒቲ ውስጥ ማለት ነው።
1: በየመን የሚገኙ ኢትዮጵያን ስደተኞች ማህበረሰብ ወይም ኮሚኒቲ ጉዳይ የውጭ ጉዳይ ነው ያሉት?
3: የውጭ ጉዳይ። አዎ አዎ።
1: መልካም። ምን ያህል ጊዜ ኖሩ የመን ውስጥ?
3: እኔ አሁን ወደ 25 ዓመት ነው ያለኝ።
1: በአሁን ሰዓት በእርግጥ የመን ውስጥ ችግር እንዳለ፣ ጦርነት እንዳለ ይታወቃል። እናንተ በተለይ ኢትዮጵያውያን ስደተኞች ምንድን ነው የገጠማችሁ? እስቲ ባጭሩ ይግለጹልን።
3: እንግዲህ እኛ አሁን በፊትም የስደተኛ ጽፈት ቤቱ ማለት ነው UNHCR የተለያየ ሰው እርዳታም ሲያደርጉ ነበሩ። ሴቶች ያለ አባት የሚያሳድጉት ሕፃኖች አሉ። ሕፃኖች አባትና እናት የሌለው አሉ። አቅም ደካማዎች አሉ። አካል ጉዳተኛ አካል እንትን የሚሉት አሉ።
1: አካል ጉዳተኛ
3: ያኔ ጉዳተኞቹ አዎ፣ ያኔ ትንሽም ቦኔ ሲረዱ ነበሩ። አሁን 2025 መጨረሻ ላይ የጽህፈት ቤታቸውን ዘግቶ ከዚህ ወጡ። የኢትዮጵያ ስደተኛ ማውጫ የለውም። እንግዲህ እዚህ ሀገር በተለይ ከዚህ ከመዲና ያለ ነው ከዚህ ከተማ ዋና ከተማ ካለ ነው የኢትዮጵያ ስደተኛ ማውጣት አይፈቀድም። እንደውም ሲወጣሉ አንድ ስቲ ሲለው እሱን ወረቀት ኢሚግሬሽን ላይ ወስዶ ለተወሰነ ሰዓት ፍቃድ ያድርጋሉ። ያንን አሳልፎ ከሚቆይ ከሆነ ወረቀቱን ይወስዱበታል። በጣም ችግር ውስጥ ያለው በዛው እንግዲህ ጽህፈት ቤቱ ተዘግቶ ከዚህ በፊት ህመም ያለው ስኳር፣ ደም ግፋት ያሉት በሽተኞቹ ከዩኤንኤችሲአር ነበር መድኃኒቱን ሲወስዱ የነበሩት።
1: ዩኤንኤችሲአር ነበር የሚሰጣቸው?
3: አዎ፣ ከነሱ ነበር የሚወስዱት። ያንን እነሱ ሰግዶ ሲወጡ ያው ቆሜ በበሽተኛ ላይ ችግር ላይ ጎዳና ላይ ወጡት ያንን ሲረዱ የነበሩት። አሁን ጎዳና በየጎዳና ነው ያለው፣ ማውጣና ማውጫ የለም። በዚህ ላይ ጦርነት መጣው። አሁን ጦርነት በመጣው ጊዜ እንግዲህ ሁሉም ነገር ተጨምሯል። ስራ የለውም፣ መኖር አልቻለውም። ባላ አገሮቹ አገሪቱን ለቅቶ እየወጡ ናቸው። ስደተኛ ማውጫ የለውም።
1: እንግዲህ አቶ ከድር እርስዎ እንደሚነግሩኝ እዛ ሀገር ከሀያ ዓመት በላይ ኖረዋል። ሌሎችም እንደ እርስዎ ረዥም ጊዜ የኖሩ ስደተኞች እንዳሉ ነው የነገሩን። እናንተ ባላችሁበት ችግር ላይ ደግሞ ወደዛ የሚሰደዱ ኢትዮጵያውያን እንዳሉ መቼም በየጊዜው ይሰማል፣ እርስዎም እንደሚሰሙ እርግጠኛ ነኝ። እና ሁኔታው ምን ይመስላል? እንግዲህ አዲስ ለሚመጡት አይደለም ለእናንተም እንደከበደ ነው የሚነግሩኝ።
3: አሁን ካለ አዲስ ለእኛ የራሱ እዚህ እስከ 35 ዓመት ያለ ነው ስደተኛው ነን። ማንዴት ያለ ወረቀት ስደተኛ ነን። እንኳን ለአዲስ ለእኛ ራሱ ይከብደዋል። ጦርነት በዚህ ላይ በአየር ይመታሉ። ጦርነቱ ደግሞ ወደዚህ ወደ ያኔ እኛ ያለንበት ከተማ እየመጣው ነው።
1: የት ከተማ ነው ትርሱ? የት ከተማ ናችሁ?
3: እኛ አሁን እኛ ሰና የምትባል የዚችው ከተማ ዋና ከተማው ነው ያለ ነው። አብዛኛው የኢትዮጵያ ስደተኛ ያለው እዚህ ከተማ ውስጥ ነች።
1: አሁን ማን ነው ችግራችሁን እንዲሰማላችሁ የምትፈልጉት?
3: እንግዲህ የውጭ ያሉት ኢትዮጵያውያን ድምፅ እንዲሆንልን UNHCR፣ የተለያዩ ኢትዮጵያ ኮሚኒቲ ሁሉ ድምፅ ሆኖ ምንም ቢሆን ከዚህ ሀገር እንዲያስወጡልንና እንዲድረዱ ነው የምንፈልገውት። ድምፃችንም አይሰማም። ከእኛን ድምፅ የሚሰማ ሰው የለም። እንግዲህ እናንተ ድምፅ ሆናችሁ ከዚህ አንድ ነገር እንድታደርጉ ነው የምንፈልገው።
1: የኢትዮጵያ ኤምባሲ ወይም ቆንስላ የመን ውስጥ የለም?
3: የለም። ማንኛውም ቆንስል የለም እዚህ ሀገር። ከዚህ የኛ ያለንበት ቡድኑ እቺን ከተማ ከተያዘ ወዲህ ሁሉም ለቆ ወጥተዋል።
1: የጦርነቱ ሁኔታ አሁን እንደው ምን ይመስላል?
3: ጦርነቱ በየቀኑ እየተባሴ ነው።
5: በየቀኑ እየተጨመረ ነው የሄደው። እንግዲህ ጦርነቱ ወደዚህ ወኛ ያለበት አቅጣጫ በአራት አቅጣጫ ነው ወደዚህ እየመጣ ነው፣ ወደ ከተማ እየመጣ ነው፣ ያችን ከተማችን ለመውሰድ ነው እየመጣ ነው። በዚህ ላይ እኮ አየሩ ደበድበናል፣ ከዛ ልጆች ይጮዋሉ፣ ሴቶች ይህንን የምልበት ችግር ላይ ነው አለ ነው መቢያ ላይ በጤንነትና በሰላም አትን ሶስት ነገር አትን በጣም ከፍተኛ ችግር ላይ ነው ወደቅ ነው። እንዲሁም በየጎዳና ነው ያለው እኛ ስደተኛው።
1: አሜሪካ የአፍሪካው ቀንድ ሀገራት የጎረቤቶቻቸውን ሉዓላዊነት እንዲያከብሩ ማሳሰቧ፣ በትግራይ የሚካሄደው ውጊያ እንዲቆም መጠየቁ፣ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ሰሃላ ሰየምት ወረዳ የተከሰተው ድርቅ ከ1977 የከፋ ነው መባሉ፣ በሰሜን ኢትዮጵያ የሰብአዊ ድጋፍ አቅርቦት ተሻሽሏል መባሉ፣ እንዲሁም በጦርነት በምትታመሰው የመን የሚገኙ ኢትዮጵያውያን ተማጽኖን ያስቃኙ ዘገባዎችን ያስደመጠው የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። አድማጮች፣ በዚሁ ወደ ሳምንታዊ መሰናዶ ነው የምናልፈው። የባህል መድረክ የዕለቱ ዝግጅት ጦርነት ይቁም፣ የጦርነቱ ዋነኛ ሰለባዎች ሴቶች ናቸው፣ ግን ታዲያ የሴቶች ድምፅ ለምን እየቀነሰ መጣ ሲሉ የሚጠይቁ ኢትዮጵያውያትን እንግዳው አድርጓል። አዜብ ታደሰ አዘጋጅተዋለች።
0: የባህል መድረክ
21: እንግዲህ እኔ በጣም ኢትዮጵያዊነትን የማከብርና የሚሰማኝ ሰው ነኝ። በተለይ ለእኔ ክልል የሚባለው ቃል በጭራሽ የትም ቦታ ሊኖረው አይገባም። ምክንያቱም አንድ ኢትዮጵያዊ በገዛ ሀገሩ እንዴት ተከልሎ ይኖራል?
22: በአንድ ሀገር ውስጥ በሚቀሰቀስ ጦርነትም ሆነ ግጭት ሴቶች የሚደርስባቸው ጉዳት እጅግ ከባድና ዘርፈ ብዙ ነው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። በአንድ ሀገር ግጭት፣ ጦርነት ወቅት ሴቶች ላይ የሚደርሱ ዋና ዋና ጉዳቶች ጾታዊ ጥቃትን እንደ መሳሪያ መጠቀም፣ የስነ ልቦና ጉዳት፣ መፈናቀልና የኑሮ ውድነት፣ የጤና አገልግሎት እጦት እንዲሁም የቤተሰብ ኃላፊነት ሸክም መሆኑን ዶቼ ቬለ ያነጋገራቸው አንዳንድ ኢትዮጵያውያት ካነሷቸው ነጥቦች መካከል ይገኛሉ። ሌላዋ አስተያየት ሰጪ እንደሚሉት ደግሞ ለምን ግን በፖለቲካው መድረክ ከፍተኛ ሹመትን ያገኙ ሴቶች ይህንን የተበላሸ የሀገራችንን የፖለቲካ እርምጃ ተው ብለው ለማስቆም ድምፃቸውን አያሰሙም ሲሉ ትችታቸውን አሰምተዋል። ኢትዮጵያውያን ከአባቶቻችን የወረስነው መከባበር፣ መተሳሰብን፣ ከውጭ ለመጣበት ጠላት በጋራ መቆምን እንጂ አንዱ አንዱ ላይ ቃታ መሳብን አይደለም። ከእንግዲህ በኋላ ሰላምን ነው የምንፈልገው፣ ጦርነት በቃን ያሉ ሴቶችም ጥቂቶች አይደሉም። በዚህ ዝግጅታችን በኢትዮጵያ ወቅታዊ የፖለቲካ ውጥንቅጥ ብሎም በአማራና ትግራይ ክልሎች ስለቀጠለው ጦርነት አስተያየቶቻቸውን የሰጡንን ሴቶች ሀሳብ አሰባስበናል። ኢትዮጵያ ውስጥ ነዋሪ ከሆኑት እናት አስተያየት እንጀምራለን።
23: ከትናንት ወዲያ አባቶቻችን ያቆዙን ከውጭ ጠላት ከውጭ ወራሪ ታግለው ትከሻቸውን ነፍተው ድረታቸውን ነፍተው ትከሻቸውን ለጥጠው ያቆዙን ታሪክ ይሄ አይደለም። ከአባቶቻችን የመጣው ፍቅር፣ ሰላም፣ እድገት፣ ትምህርት ነው። ወንድም ወንድሙን እህት እህቱም የመጨራረስ ባህሪ ያለና አሰቃቂ አስቀያሚ ሁኔታ ነው። አባቶቻችን ያላወረሱ አባቶቻችን ያላቆዩን ሁኔታ ነው እና የእርስ በርስ ጦርነት የእርስ በርስ ጥላቻ እንዲቆም ይገባል። ያለው ነገር አስገራሚና አስከፊ ነውር ነው። ያለንበት ሁኔታ አሰቃቂ ነው። ትውልድ ተወልዶ አገር ገንብቶ ሲያድግ ነው የሚያኮረው። ስለዚህ በቃ ይብቃን፣ እርስ በርስ መፈቃቀር፣ እርስ በርስ መተሳሰብ፣ እርስ በርስ መረዳዳት እንጂ ጣታ መሳሳብ ባህላችንም ታሪካችንም አይደለም። አባቶቻችን ያወረሱን ታሪክ ይሄ አይደለም። ስለዚህ አሁን እየተደረገ ያለው የእርስ በርስ ጦርነት ሊኮነን እና ሊወገዝ የሚገባው ጉዳይ ነው።
22: ሌላዋ አስተያየት የሰጡን ኢትዮጵያዊት በዩናይትድ ስቴትስ ነዋሪ ናቸው። ኢትዮጵያ ውስጥ በሚቀሰቀሱ ጦርነት ግጭቶች ትልቁን መስዋዕትነት የሚከፍሉት እናቶች፣ ሴቶች፣ ህጻናትና አዛውንት መሆናቸውን ይናገራሉ።
24: ሁልጊዜ በኢትዮጵያ ውስጥ በሚነሱ ችግሮች፣ ጦርነቶች ወይም ደግሞ ሌሎች ሀገሮች በሚያደርጉት እልቂት በጣም ትልቁን መስዋዕትነት የሚከፍሉት ሴቶች በተለይ እናቶች ህፃናት ናቸው። ይሄ ደግሞ በጣም የሚያሳዝነው ነገር እነዚህ እናቶች ወይም ሴቶች ህፃናት ምንም በማያውቁትና ባልተሳተፉበት ውይይት ግንዛቤው እንኳን በሌላቸው ነገር ነው የሚያልቁትና ሁልጊዜ እንደዚህ ሀገራችን በሌሎችም ሀገሮች ላይ ሆነሽ ስታዩ የፖለቲካ ፕሮሰሱን የሚያደርጉት ወይም ሂደቱን የሚወያዩት የማይስማሙት አብዛኛው ወንዶች ግን ግፍ ጽዋውን ደግሞ የሚጠጡት እናቶችና ሴቶች ሆኖ ነው። አንደኛውን ከዚህ ዓለም መሄድ አንድ ነገር ነው። የአእምሮ ቁስል ዘላለም የሚያለቅሱት መደፈሩ በስጋ ላቸው ላይ የሚፈጠረው ነገር ስታስቢው እጅግ በጣም የሚያም እጅግ በጣም የሚያሳዝን ነው። ምንም ልለው የምችል ነገር አይደለም። አንዳንድ ጊዜ ቋንቋም ቃላትም ያጥርሻል። ሴት ልጅ የምትለው ነገር የማይደመጥበት በወረቀት ላይ ብቻ የሴት ልጅ መብት ያለበት ዓለም ላይ ሁልጊዜ እንዲያን ነገር ይፈጠራል።
22: በሰሜን ኢትዮጵያ በተለይም በአማራ ክልል እየሰፋ የመጣው ጦርነት፣ በትግራይ ክልልም እንዲሁ በሚታየው ጦርነት ይበልጡን እየተጎዱ ያሉት ህጻናትና ሴቶች ናቸው የሚለው አስተያየትና እውነታ የሚያስደንቅ አይደለም የሚሉት የአዲስ አበባ ነዋሪ ወጣት ናቸው።
2: የትግራዩን ጦርነት እንደ ኤንዲንግ ፖይንት አድርገሽ እንኳን ብታይ ብዙ ችግሮች ደርሰዋል። ግን አይ ሴቶች በወንድ እኮ ነው የሚደፈሩት ምናምን የሚል ስርዓት ካለበት ሀገር እኔ ከዚህ የባሰ ነገር ሊኖር ይችላል እንጂ ከዚህ የተሻለ የምጠብቀው ነገር የለም። እኔ በዛ መንገድ ነው የማየው። የዚህ ግፍ የዚህ እንትን ተባባሪ ሰዎች ናቸው። ስለዚህ ሴት ወንድ የመሆኑ ጉዳይ ብዙ ለውጥ ያመጣል የሚል ብለኝም እንዳልኩሽ ግን የሴቶችን መደፈር ጀስቲፋይ ለማድረግ የሚሄድ መሪ ያለባት ሀገር ከዚህ የባሰ የከፋ ሊሆን ይችላል እንጂ ከዚህ የተሻለ ነገር ምንም ኤክስፔክት የማደርገው ነገር የለም።
22: ኢትዮጵያ ከ50 ዓመታት በላይ የሆነ የጦርነት ታሪክ ያላት ሀገር ናት ሲሉ ብዙ የታሪክ ምሁራን፣ የፖለቲካ ተንታኞች ይናገራሉ። የአዲስ አበባ ነዋሪዋ አስተያየት ሰጪ ግን በዚህ አይስማሙም። ቢሆንም ግን በዚህ ጦርነት የመጀመሪያ ተጎጂዎች ህጻናት፣ ሴቶችና አረጋውያን መሆናቸውን ይናገራሉ።
2: 50 ዓመቱ ሙሉ ጦርነት አልነበረም። እንደምናውቀው ኦልሞስት ወደ 30 የሚጠጋው ዓመት ስቴቢሊቲ የነበረበት ጊዜ ነበረ። ግን እሱን እንኳን ወደ ጎን አድርገን ያለውን ሁኔታ ብናይ እንዳልኩሽ ስልጣን ላይ ያሉ ሴቶች አይደለም አሉ፣ ብዙ ሴቶች አሉ ስልጣን ላይ። ስልጣን ላይ ብቻ አይደለም ኢምፓወርድ የሆኑ ብዙ ሴቶች አሉ። ግን ይሄ ሴቶች ስልጣን ላይ ስለወጡ ብቻ የሚቀረፍ ችግር አይደለም፣ መዋቅራዊ ችግር ነው ብዬ አስባለሁ። ስለዚህ አጠቃላይ አስተዳደራዊ ለውጥ እስካልመጣ ድረስ ሴት ልጅ እንደ ሰው መታየት እስካልጀመረች ድረስ ሴቶች ስልጣን ላይ ቢሆኑም ብዙ የሚቀየር ነገር አለ ብዬ አላስብም። ከዛ ደግሞ ሴቶች ወደ ስልጣን የምናወጣቸውንም ሴቶች ወይ ሰፖርት የምናደርጋቸውን ኢምፓወር የምናደርጋቸው እንደ ሶሳይቲ አጠቃላይ እንደ ሰውም፣ ግን አሁን ስለ ሴት ስለሆነ እያወራን ያለ ነው ብዬ ነው፣ ኢምፓወር የምናደርጋቸውን ሰዎች አርአያዎቻችን የሚሆኑትን ሰዎች በጥንቃቄ መምረጥ አለብን ብዬ አስባለሁ። ምክንያቱም ሆነች ሴት ስልጣን ላይ ስለተቀመጠች የሴቶች ችግር ይፈታል ማለት አይደለም። የሴቶችን ችግር ደጋግመን ስለተናገርን የሴቶች ችግር ይፈታል ማለት አይደለም። እውቅና መስጠቱ ላሉት ችግሮች ምናምን እንዳለ ሆኖ ያ ግን በቂ ነው ብዬ አላስብም። እና ኢምፓወር የምናደርጋቸውን ሴቶች ማንነታቸውን ከጾታ ባለፈ ማን ናቸው የሚለውን ነገር ማየት፣ መመለስ፣ ማጥራት አለብን። ሆኔ የትኛውም በጣም ጥሩ ሴትም ልትችላለች ወንድም በዚህ ዘርፍ ላይ ሊቀመጥና ችግር ፈታለሁ ብሎ ቢያስብ ከላይ ያለው አካል የሴቶችን ጥቃት ጀስቲፋይ የሚያደርግ አካል ስለሆነ ለውጥ ይመጣል የሚል እምነት በፍጹም የለኝም።
22: በፖለቲካው መድረክ ያሉ ተደማጭነትን ብሎም መድረክን ሊያገኙ የሚችሉ ሴቶች ለምን ዝምታን መረጡ? ምናልባት ከባህል አንጻር ሴትን ገሸሽ የማድረግ ሁኔታ ይኖር ይሆን ለሚለው አስተያየት ሰጪዋ ይህ በአሁኑ ወቅት እምብዛም የሚታይ እንዳልሆነ ይናገራሉ።
2: አሁን እንደዛ ማለት አልችልም። ምናልባት በክፍለ ሀገር ላይ በገጠር ላይ እንደዚህ ይችላል፣ ግን አሁን ዲግሪ ተሻሻል ብዬ አስባለሁ። ቢሆንም ግን እንዳልኩሽ አንድ ሴት ለምሳሌ እኔ ገጠር ስላለችውና ለራሷ መናገር ስለማትችለው ሴት መናገር እችላለሁ። ገብቶሻል? ወይም ሚኒስትራል ሌቭል ላይ ያለች ሴት ወይ ኢምፓወርድ የሆነች ሴት መናገር ስለማትችል ስላለችው ሴት መናገር የምትችልበት ጊዜ ላይ ነው ያለ ነው። ኮሌክቲቭሊ አይ ሴቶች ወደፊት እንዳይመጡ ተደርገዋል የምንልበት ጊዜ አይደለም። ወደፊት መምጣት ምን ማለት ነው የሚለው ትርጉም ላይ ነው መግባባት ያለብን እንጂ ማለት ነው። ስለዚህ ጊዜው እንደ ድሮ አይደለም፣ ኦቪየስ ነው እሱ። የትኛውም ሁኔታ ላይ ጊዜው እንደ እንትን አይደለም። እንዲያውም የሴቶች መብት በደንብ አድቮኬት ይደረግ ነበር አይደለ? ስለአሁኑ 8 ዓመታት ብዙ እንትን ማለት አልፈልግም። ከዛ በፊት የነበረው ላይ ስለ ሴቶች ብዙ አድቮኬት የሚደረግበት እኛ የሚያደግንበት ምናምን ጊዜ ነው እና እንደ ድሮ ነው ማለት አልችልም። ነገሮች ተሻሽለዋል። ለአንዷ ሴት ባይሻሻሉ ለአንዷ ሴት ተሻሽለዋል
24: ይገባል እና ያቺ ላልተሻሻለላት ሴት ድምጽ መሆን የምትችልበት ጊዜ ላይ ነው ያለው። የሚፈልግ ያለ መፈልግ የዓላማ የመሆን ያለመሆን ጉዳይ ሊሆን ይችላል እንጂ
22: የሴቶች መብት በኢትዮጵያ የሴቶች እኩልነት በኢትዮጵያ ከተግባር ይልቅ በወረቀት ላይ በደማቁ ተጽፎ ተግባራዊነቱ በወረቀት ላይ ብቻ ይሆን ይመስላል። ሴት ሚኒስትሮቻችን፣ ሴት ፖለቲከኞቻችን የማይናገሩበት ነው የሚሉ አስተያየቶችም ይሰማሉ። በአሜሪካ ነዋሪ የሆኑት ሌላው አስተያየት ሰጪ ይህንን ይናገራሉ።
24: ይሄ ነው እኮ አሁን ኢትዮጵያ ውስጥ ያለው መንግስት አሁን በዚህ በምርጫም ወደ ምርጫ ወይም ደግሞ ወደ ሚኒስትርስ ደረጃ ያደረሳቸው ብዙ ሴቶችን እናያለን። አንድ ቀን በሰሜንም በነበረው ችግር በይው በደቡብም በነበረው ከኦሮሚያ ጋር ባለው ችግር ሴቶቹ ፖለቲካ ውስጥ ያሉት ወይ ደግሞ በሚኒስትር ደረጃ የተቀመጡት ሰዎች ሴቶች መጥተው አሁን እንደሚፎከረው ማለት ነው የሚጠሩ ሰዎች አሉ። ጌታቸው ረዳ የሚባል ሰው አለ፣ አብይ የሚባል ሰው አለ፣ እንደዚህ ደብረጽዮን የሚባል ሰው አለ ምናምን እንኳን ስቲ ሴቶቹ መጥተው አይ እንዲህ እኮ ነው ብለው ትንታኔ እንኳን ሲያደርጉ አትሰል። በጣም በሚያሳዝነው ሁኔታ ፖለቲካ ውስጥ እዛ መድረክ ላይ ትልቁ መድረክ ላይ የሚሰጠው ወይም የሚተነተነው ትንተና ሳይሆን በዚህ በሶሻል አንድ በሽታ ሌላው በሽታ የሶሻል ሚዲያ የፖለቲካ ተንታኞች ትልቁ የጦርነት አውድማ ፈጣሪዎች ናቸው ብዬ የማስበው ማለት ነው። የሚያወሩትም የሚጽፉትም የሚተነትኑትም ፖለቲካ ላይ ወንዶቹ ናቸው። እኔ ይቅርታ አድርጊልኝ፣ ወንድ ወይም ሴት የማለት የጾታ አናሳነት ስሜት ተሰምቶኝ አይደለም የምነግርህ የማወራው። ማንም ሰው ሄዶ ሊያየው ይችላል። በትግራይ ብትይ፣ በአማራ ብትይ፣ በኦሮሚያ ብትይ፣ በመንግስት ባለው ብልጽግና ነኝ በሚለው አካል ሄደሽ ብታይ ሁሉም የፖለቲካ አቀናባሪዎች ሶሻል ሚዲያ ላይ ወጩ ናቸው እና በጣም የሚያሳቅቅ በጣም የሚያሳፍር ቋንቋ ተናግረው የሚያወሩ ማለት ነው። እነዛ ሰዎች ደግሞ አገሪቷ ውስጥ ላለው የእልቂት ወሳኝ ናቸው። የሰው ልጅ የሚያልቀው ብቻ ባይደወይ እዛ ባለው በጦርነት ብቻ አይደለም። በዚህ በዲያስ ውስጥ ስንት ሰው ነው ጭንቀት የሚያልቅ ያለው የሚታመም ያለው ጎዳና ላይ እየወጣው የካንሰር በሽተኛ ሆኖ ህይወቱ የሚያልፍ ያለው። ይህ ሁሉ ነገር የሚመጣው ሶሻል ሚዲያ ከሚፈጠረው ነገር ነው እና ትልቅ አገር በጣም ትልቅ ሀገር ትልቅ ሆና የተሰራች ሀገር ኢትዮጵያ እንደዚህ ራሳቸውን አፍንጫቸውን እንኳን ማጽዳት በማይችሉ ሰዎች የፖለቲካ ትንታኔ ስትሰሚ እነን ኦል ኦፍ ደም ላይክ ሁሉም ወንዶች በጣም ነው የሚያሳፍረው። መቼም እኔ የምልሽ ትዳር ህይወት ክብር የሚሰጥ ወንዶች የሉም ወይም ደግሞ በጣም በጨዋነት የሚሄዱ ወንዶች የሉም እያልኩ አይደለም። ግን ያለው አብዛኛው ገዳዮቹ የማይስማሙት እነሱ እንደገና ደግሞ በሶሻል ሚዲያ መጥተው እንደዚህ የሚያደርጉት ግን ጥቃት ልጄ ብላ የምትቀብር የምታዝን የምታለቅስ እንደገና በለዋ ላይ የድሮን ቦምብ የሚወርድባት እናት ልጇን ባሏን የምታጣ እናት እጅግ በጣም ታሳዝን ያሱ።
22: በአሜሪካ ነዋሪ የሆኑት ኢትዮጵያዊት እንደሚሉት የኢትዮጵያ መንግስት ለፍቅር ማህበረሰቡን ለማቀራረብ ሊሰራ ይገባል። ማህበረሰባችን የሴቶች እኩልነትን ከወረቀት ላይ በዘለለ ተግባራዊ ሲሆን ሊያሳየን ይገባል። ይህ በኢትዮጵያ ብቻ ሳይሆን በዲያስፖራውም ማህበረሰብ ጭምር ተግባራዊ ሊሆን ይገባል ሲሉ ተናግረዋል።
24: ሀገራችን በጣም ትልቅ ሀገር ናት። እኔ በዚህ በጣም አምናለሁ። ምልሽ ሰው በሙሉ ተስፋ ቆርጦ ቢቆም እኔ በኢትዮጵያ ትልቅነት አምናለሁ። ምክንያቱም አምላኳ ስለሚጠብቃት የኢትዮጵያ አምላክ እግዚአብሔር እኔ በዚህ በመንፈሳዊ ህይወቴ እግዚአብሔርን ስለማምነው ስጋቱን ቢኖረኝ በተለይ አሁን እንዴ ስቴተስ ሊያደረጉኑ እንዴ ላለሁ አንዳንድ ጊዜ እልሁን ሳየው እልህ ነው። ባይዘዌ አንድ ላይ የነበሩ አንድ ኢህአዴግ ያስተዳድራቸው የነበሩ ሰዎች እልህ ነው ይህን ሁሉ ነገር እያደረሰ ያለው ሀገሪቷ ላይ እና ይሄ ነገር እግዚአብሔር ያስተካክሏል ብዬ አስባለሁ። እንግዲህ መሰራት አለበት እንደገና መሰራት አለበት ነው የምለው። ፍቅር ብቻ ነው በዚህ ሰዓት የሚያወጣ አገር ሆኖ ለመቀጠል። ምናልባት ያልሞከር ነው ነገር በፍቅር ምኖር ነው፣ በቋንቋ ብቻ አይደለም። ከዚህ በፊት በሌላ መድረክ አውርተናል ታስታውሽ እንደሆነ ኤችአይቪ እናት ልጇን አውጥታ ይጣለች፣ አባት ልጁ የካደበት ምን አልፈናል ኢትዮጵያውያን፣ በጣም በሚያስፈራ ሁኔታ ማለት ነው። ያ የተሰራው አሁን ኪነጥበቡም ራሱ የአንድ ጥግ እየያዘ እየዘቀጠብን ነው እንጂ ኪነጥበቡ በህብረተሰብ ውስጥ እንደገና የፍ

0: ስርዓትና ህጋዊ በሆነ ነገር በጦርነት ከማመን ወይም ደግሞ ሌሎችን አካላት አስገብቶ ህዝብን ከማስጨረስ የራስ ህዝብ ላይ ጦር ከማወጅ በትዕግስት ወደ ህብረተሰቡ የሚወስደው መንገድ ማስተካከል ቢኖርበት መልካም ነው ላለሁኝ።
1: በአውሮፓ ለረጅም ዓመታት ነዋሪ የሆኑት ትውልድ ኢትዮጵያዊት በኢትዮጵያ እየተካሄደ ባለው ጦርነት ሴቶች፣ ህጻናት ብሎም አገሪቷ የመጀመሪያ ተጎጂዎች ናቸው በሚለው ይስማማሉ።
2: አዎ፣ ይህንን በደንብ እደግፋለሁ። ምክንያቱም ሴቶች በማንኛውም ረገድ ቤቱን የሚይዙት እነሱ ናቸው። ህጻናቱን የሚያሳድጉት እነሱ ናቸው። ብዙ ኃላፊነት ይጣልባቸዋል በኢትዮጵያ ህብረተሰብ ውስጥ እና እነዚህ ሴቶች ይህንን አይነቱን ጉዳት ቤት ውስጥ አሁን ለምሳሌ የልጆቹ ተጎድቶ መምጣት፣ የትምህርት ቤት አለመኖር፣ ያለው የኑሮ መወደድ፣ የኑሮውን የሚሰጣቸውን የወር ባጀት መቋቋም አለመቻል መጀመሪያ እንደውም ሴቶቹን ነው የሚነካው እና ይሄ ምንም ሳይታለም የተፈታው ናቴ ነው። ምክንያቱም ያው ሴቶች በኢትዮጵያ ህብረተሰብ ውስጥ በጣም ከፍ ያለ ኃላፊነት ነው የሚወስዱት። በውጭም በውስጥም በግብርና ዓለም እንኳን ሳይቀር ሄዳ የምታግዘው ሴቷ ናት። መሬቱ በሚያርስበት ጊዜ፣ አረም በሚታረምበት ጊዜ በብዙ ጉዳይ ላይ ሴቶች አብረው ይሳተፋሉ። እንደገና ደግሞ የቤቱን ማስተናገድ አለባት። እንደገና ደግሞ የህፃናቱን ማሳደግ ማስተናገድ አለባት። ስለዚህ ያላት ተጽዕኖ በጣም ከፍ ያለ ነው እና ይህን አይነት ጦርነት ሲኖር ደግሞ ችግር አለ፣ የአቅርቦቶች ማነስ አለ። ያ ሁሉ አንድ ላይ ተደባምሮ ያው እሷኑ ነው እንግዲህ የሚደቁሰውም የሚመለከት
1: በአውሮፓ ነዋሪ የሆኑት ትውልደ ኢትዮጵያዊት ለሀገራቸው ለኢትዮጵያ ምኞታቸው ይህ ነው።
2: እንግዲህ እኔ በጣም ኢትዮጵያዊነትን የማከብርና የሚሰማኝ ሰው ነኝ። ኢትዮጵያዊነት ማለት ለእኔ ደግሞ ሁሉም በኩልነት አገሬ ነው ብሎ ተደስቶ የሚኖርበት ቦታ እንዲሆን ነው የምመኘው። እኔ ራሴ ያደግኩት በንጉሰ ነገስቱ አጼ ኃይለስላሴ ዘመን ነው እና እሳቸው ሲወርዱ የ17 ዓመት ልጅ ነበርኩ። እኔ ራሴ የተወለድኩት 1950 ስለሆነ ኦልሬዲ ወይም በዚያን ጊዜ ጥሩ የአእምሮ አስተያየት ነበረኝ። በደንብ መገምገም የምችል ስለነበር ከዚያን ጊዜ ጀምሮ የነበረውን የወደ ታች መሄድና ውድቀት ስላየሁኝ በጣም ነው የማዝነው። እኔ ለሀገሬ ለኢትዮጵያ የምመኝላት እድገት፣ እርስ በርስ ተከባብሮ መኖር መቻል፣ ጥሩ የህጋዊ የሆነ መንግስት። ለምን አገሪቱ ያው በህግ ነው የምትተዳደረው እና ያንን ደግሞ ልዩነት ሳይኖር የከሌ የከሌ ሳይባል አገሪቱ በደንብ በጥሩ እንድትመራ እመኛለሁ። በተለይ ለእኔ ክልል የሚባለው ቃል በጭራሽ የትም ቦታ ቦታ ሊኖረው አይገባም። ምክንያቱም አንድ ኢትዮጵያዊ በገዛ ሀገሩ እንዴት ተከልሎ ይኖራል? እኔ ልረዳውም አልችለው ሁናቴ ነው። ያደግኩበትን መንፈስ ስላልሆነ አይገባኝም። ስለዚህ ለሀገሬ ብልጽግና፣ እድገት ማንም ሆነ ማንም መንግስቱን የሚመራው እኔ ይህንን እከሌ ነው መምራት ያለበት የሚለው ነገር የለም። ግን የሚመራው ሰው ህዝቡን አክብሮ በስነ ስርዓት አቅፎ ሁሉንም በኩልነት እያየ የማስተዳደር ኃይል እንዲኖረው እመኝለታለሁ። እግዚአብሔርም እንዲረዳ እመኛለሁ።
1: በኢትዮጵያ ያለውን ወቅታዊ ግጭትና ጦርነት፣ የኑሮ ውድነት ተከትሎ በሴቶች ላይ እየደረሰ ስላለው ጫና ብሎም በፖለቲካው መድረክ የሴቶች መመናመን ያስከተለውን ተጽዕኖ በተመለከተ አስተያየታቸውን የሰጡንን ኢትዮጵያውያት ሁሉ በዶቼ ቬለ ስም እያመሰገንኩ የዛሬውን ዝግጅቴን እዚህ ላይ አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።
3: አድማጮች፣ ጠቅላላው ስርጭታችን አበቃ። በቀሪው ደቂቃ ሙዚቃ በመጋበዝ ልሰናበት። ደናምሹ በደናደሩ